የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የናሴ 6 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የናሴ 6 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ የሥርዓት አምልኮ ዓመት የክርስቶስን የማዳን ሥራ ያድሳል ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። አሁን ያለንበት ወቅት የፍልሰታ ማርያም የጾም ወቅት እንደሆነ ይታወቃል። ይህንን አስመልክተን የማርያም አፍቃሪዎች እንሁን በሚል አርዕስት የቀረበ አንድ አስተንት ነው በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም የአንድ እናትና የአንድ አባት ፍቅር በሚል አርዕስት የቀረበ አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ ወኔው መብራቱ ኃይለ ጊዮርጊስ ከባልደረባዬ በራና በርግኔጋ በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ የሥርዓት አምልኮ ዓመት የክርስቶስን የማዳን ሥራ ያድሳል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ የጠቅላላ የትምህርተ ክርስቶስ አስተምሮ እያደረጉ እንደሚገኝ የሚታወቅ ሲሆን በዚህም መሰረት ቅዱስነታቸው በነሐሴ 6 2018 ዓ.ም ተመረጠ። ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል ስለ መለኮታዊ ሥርዓት አምልኮ በሚገልጸው ዶግማዊ ሰነድ አብይ አርስት ላይ ተንተርሰው የሥርዓተ አምልኮ ዓመት በተሰኘ ንዑስ አርስት ላይ ያተኮረ የጠቅላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን የሥርዓተ አምልኮ ዓመት የክርስቶስን የማዳን ሥራ ያድሳል ማለታቸው ተገልጿል። ክብራንና ክብራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመረዳት ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ክፍል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

እንዲሁም ከታመነው ምስክር ከሙታን በኩር ከሆነው የምድርም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ለወደደን ኃጢአታችንን በደሙ ላጠበን መንግስትም ለአባቱም ለእግዚአብሔር ካህናት እንድንሆን ላደረገን ለርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። እነሆ ከደመና ጋር ይመጣል አይንም ሁሉ የወጉትም ያዩታል የምድርም ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ አዎን አሜን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ዮሐንስ ራእይ ምዕራፍ 1 ከቁጥር 5 እስከ 8 ላይ እንደተገለጸው።

ክቡራንና ክቡራት አድማጮቻችን፣ በማስከተል ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። እንድትከታተሉን አሁንም በድጋሚ እንጋብዛለን።

0: Cari fratelli e sorelle, il quinto capitolo della Costituzione Conciliare Sacro Sanctum Concilium è dedicato all'anno liturgico.
1: Ci wandimochenna etochen endemna refedacheo. ከሁለተኛው የቫቲካን ጉባኤ ሰነዶች መካከል መለኮታዊ ሥርዓት አምልኮ በተሰኘ ዶግማዊ ሰነድ አምስተኛው ምዕራፍ ስለ ሥርዓት አምልኮ አመት የሚተነትን ሲሆን ዛሬ በእያንዳንዱ አማኝ ሕይወት ውስጥ ያለውን ጠቀሜታ ለማስረዳት የምፈልገው ጭብጥ ነው። በመጀመሪያ ደረጃ የክርስቲያን በዓላት ሁደት እንደ የሥርዓት አምልኮ አመት አድርጎ ይጠቅሳል። ይህ መንገድ በእግዚአብሔር አቤመኔት ፕሮስፐር ጉዌራንግ ከ1805-1875 ዓመተ ምህረት የኖሩናቸው ሥራ ምክንያት በቤተ ክርስቲያን ቋንቋ በስፋት ተስፋፍቶ እንደነበረ ልብ ማለት አስፈላጊ ነው። ርዕሰ ሊቃነ ጳጳሳት ፒዮስ 12ኛ በላቲን ቋንቋ ሜዲያቶር ዴይ በተሰኘው ጳጳሳዊ መልእክታቸው ያለፉትን ክስተቶች ቀዝቃዛና ሕይወት አልባ ውክልና ወይም የቀደመውን ዘመን ቀላልና ግልጽ መዝገብ አይደለም። ይልቁኑ በቤተ ክርስቲያና ውስጥ ሁልጊዜ የሚኖር ክርስቶስ ራሱ ነው። እዚህ ላይ በሟች ሕይወቱ በፍቅሩ የጀመረውን ታላቅ የምረት ጉዞ ይቀጥላል። ሰዎችን ምስጢሮቹን እንዲያውቁና በእነሱ እንዲኖሩ በማሳሰብ እነዚህ ምስጢሮች ሁልጊዜ ይገኛሉና ንቁ ናቸው ይሉናል በአንቀጽ 165 ላይ እንደገለጹት። ስለዚህ የአምልኮ ሥርዓቱ ዓመት ክርስቶስ በታሪክ ውስጥ የሚያከናውነውን የማዳን ሥራ የማያቋርጥ ዕድሳት አድርጎ መረዳት አለበት። በዚህ የጊዜ ሁደት ውስጥ ስትጓዝ ቤተ ክርስቲያኗ ከጌታ የቤዛነት ተግባር ጋር ትገናኛለች። ስለዚህም ምእመናን ሁሉ በጸጋው እንዲሞሉ በተመሳሳይ ጳጳሳዊ መልእክት አንቀጽ 102 ላይ እንደተጠቀሰው ይህንን ማድረግ እንደሚገባ ታስተምራለች። ከኢየሱስ ጋር መገናኘቱ ለኛ ሲል ከመተውና ከተነሳው ቤተ ክርስቲያኑ ሁልጊዜ የምትከተለው ዓላማ የፋሲካን በዓል አከባበር በእያንዳንዱ ቅጽበት ማዕከል ላይ አድርጋለች። ስለዚህ የሁለተኛው የቫቲካን ጉባኤ ተሳታፊ አባቶች የሙሉውን የአምልኮ ዓመት መሠረትና ፍሬ እሁድ የመጀመሪያው የበዓል ቀን እንደሆነ አድርጎ ይቆጥሩታል። በተለያዩ ዘመናዊ ቋንቋዎች ስሙ በላቲን ቋንቋ Deus Domini ወይም በአማርኛው የጌታ ቀን እንደሆነ ያሳያል። የፀሐይ ቀን እሁድ ሳንታግ በላቲን ቋንቋ የሚለው ማጣቀሻ በበዛባቸው ቋንቋዎች እንኳን ከክርስቶስ ጋር ያለውን ግንኙነት ሊታወቅ ይችላል። እሱ እያንዳንዱን ሰው የሚያበራ እውነተኛ የጽድቅ ፀሐይ ነው። ቅዱስ ዮሐንስ ጳውሎስ ዳግማዊ በላቲን ቋንቋ Deus Domini የጌታ ቀን እንደ አውሮፓውያኑ የቀን አቆጣጠር ግንቦት 31 ቀን 1998 ዓ.ም ምረት የተጻፈ ሐዋርያዊ መልእክት ነው። በተሰኘው ሐዋርያዊ መልእክታቸው ላይ እሁድ የጌታ ቀን፣ የቤተ ክርስቲያን ቀን፣ የሰው ቀንና በመጨረሻም የቀኖች ቀን እንደሆነ ያስተምራሉ። እሁድ ሳምንታዊ የፋሲካ በዓል ስለሆነ ክርስቶስ ከሙታን የተነሳበትን ቀን በማስታወስና በማቅረብ የጊዜን ትርጉም የሚገልጥ ቀንም ነው። ከትንሣኤው በመነሳት የሰውን ጊዜ፣ ወራትን፣ ዓመታትን፣ ዘመናትን ወደ ኢላማቸው እንደሚያካትተው አቅጣጫ ቀስት ይቆጠራል። የክርስቶስ ዳግም ምጽአት ማለት ነው። እሁድ የመጨረሻ ቀን፣ ጌታ የሚመጣበት ቀንን ያመለክታል። ሁላችንም እንደገና የምንነሳበት ቀን ማለት ነው። እሁድን ለመቀደስ ቅዱስ ቁርባንን ማክበር አስፈላጊ ነው። ቃሉን ማዳመጥና የክርስቶስን አካል መካፈል እንደ ሁለተኛው የቫቲካን ጉባኤ አባቶች ገለጻ በአንድነት መምጣትን ያካትታል። ማለትም የአማኞችን አስደሳች ስብሰባ ያሳያል። በዚህ ጉባኤ ውስጥ የክርስቲያን ማህበረሰብ ከጌታ ጋር ያለውን ኅብረት በግልጽ ያሳያልና የክርስቶስ መሆኑንና ለቤተ ክርስቲያን ያለውን ታማኝነት ይመሰክራል። ይህ ጉባኤ በምናባዊ መገኘት ብቻ ሊተካ አይችልም፣ ወይም ደግሞ ወደ ተራ ተክሳስ ሊቀየር አይችልም። የአምልኮ ሥርዓቱ ጉባኤ በእውነቱ የሚፈጸመው ኢየሱስ ክርስቶስ ከሙታን በመነሳቱ ሕያው ተስፋን ለማግኘት እንደገና ልጁ እንዲወለድ ያደረገውን እግዚአብሔርን ለማመስገን በተጠሩት ወንድሞችና እህቶች ንቁ ተሳትፎ ነው ይለናል አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ እንደተገለጸው። በዚህ ረገድ እሁድ ከሥራ ዕረፍት መውሰድ የማይችሉ ሰዎች እንኳን በቅዱስ ቁርባን እንዲሳተፉ ሁሉም ሰው በተቻለ መጠን የተሻሉ ሁኔታዎችን እንዲፈልግ አሳስባለሁ። ውድ ጓደኞቼ፣ በእሁድ የሚከበረው የአምልኮ ሥርዓቱ ዓመት የቤተ ክርስቲያኗ እምነትና ታማኝነት እርስ በርስ የተሳሰሩበት አስደሳች ታሪክ አለው። በእርግጥም ከሁለተኛው ክፍለ ዘመን ጀምሮ የሳምንታዊው የፋሲካ በዓል በአ በአመታዊ የፋሲካ በዓል እጅግ በጣም የተቀደሰ በዓል ተቀላቅሏል። ይህም በአመታዊ የፋሲካ በዓል በጴንጤቆስጤ በዓል የሚያበቃውና በጾም ወቅት በንስሐ ባሪው የተዘጋጀው ማለት ነው። በኋላ ላይ የተከናወነውና በፋሲካ ውደት ላይ የተቀረጸው የገና ውደት እድገት የእግዚአብሔር ቃል ሥጋዌ የልደቱና ለዓለም መገለጡ ምስጢሮችን እንደገና ሕያው ለማድረግ አስችሏል። ከዚያም ቤተ ክርስቲያኗ በተለያዩ ጊዜያት ከልጇ የማዳን ሥራ ጋር የማይነጣጠል ትስስር የተቀላቀለችውን የቅድስት ድንግል ማርያምን ክብርና የእግዚአብሔርን ፍጹም ምስጋና በሰማይ የሚዘምሩና ስለኛ የሚጸልዩልን ታካትታለች። ስለዚህ የሥርዓተ አምልኮ ዓመት በቅዱስ ቁርባን መልክ የማዳንን ታሪክ ትምህርት ይደግማል። ምእመናንን ከመሲሁ ተስፋ ጀምሮ እስከ ፋሲካ ምስጢር ሙላትና እስከ ወደፊቱ ክብር ድረስ ይመራቸዋል። በዚህ ውስጥ ቤተ ክርስቲያን የክርስቶስን ምስጢር ደህንነት አስፈላጊነት ታከብራለች። ይህም አማኞች በዚህ ውስጥ የበለጠ በጥልቀት እንዲሳተፉ ያነሳሳቸዋል። በዚህ ምክንያት የሥርዓተ አምልኮ ዓመት ለሁሉም የእረኝነት ተግባራት መመሪያና አስፈላጊ ማዕቀፍ ነው።

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ረቡዕ ነሐሴ 6 2018 ዓ.ም ተመረጠ ያደረጉትን የተቀላላይ ትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 6 2018 ዓ.ም ተመረጠ ዕለታዊ ስርጭታችንን ነው። ክብራንና ክብራት አድማጮቻችን በመግቢያችን ላይ ለመግለጽ እንደሞከርነው አሁን ያለንበት ወቅት የፍልሰታ ማርያም የጾም ወቅት እንደሆነ ይታወቃል። ይህንን አስመልክተን የማርያም አፍቃሪዎች እንሁን በሚል አርዕስት የቀረበ አንድ ወቅታዊ አስተንት ነው ወደናንተ አድማጮቻችን እናደርሳለን። ፍራቹን በመሆን እንድትከታተሉን ከወዲው በድጋሚ እንጋብዛለን።

የማርያም አፍቃሪዎች እንሁን። እግዚአብሔርን የምናፈቅር ከሆነ ማርያምን ደግሞ ማፍቀር አለብን። የተመረጠች ፍጥረት በመሆኗና በመንፈስ እናታችን ስለሆነች ልጃዊ ፍቅር ልንገልጥላትና ከፍጥረታት ሁሉ በላይ ልናከብራት ይገባል። መቤታችን ማርያም የፍጥረታት የበላይ ስለሆነች አምላክም ከሁሉም ፍጥረት አስበልጦ ስለመረጣት ከአዳም ልጆች ሁሉ በላይ ናት። የሰማይ ንግሥት በመሆኗ ከፍ ያለ አክብሮት የሚገባት ፍቅርም የሚሰጣት እናት ናት። ፈጣሪ ራሱ ካፈቀራት እኛ ተራ የሆነን ፍጥረታት እሷን ለማፍቀር ስለማይቻለን ታላቅነቷ ራሱ እንድናከብራት ይገፋፋናል። መቤታችን ማርያም የመድኃኒታችን የኢየሱስ እናት ናት። ኢየሱስን የምናፈቅር ከሆነ እናቱን ማፍቀር ግዴታ ነው። ይህ ካልሆነ ግን ኢየሱስ አይደሰትብንም። እናቱን ካልወደድንለት እርሱም አይወደንም። ኢየሱስ በእኛ እንዲደሰት ከፈለግን ማርያምን ማፍቀር አንርሳ። መቤታችን ማርያም የመንግሥተ ሰማያት እናታችን ናት። በሥጋ እናታችን የምትሆነን ለየት ባለ ፍቅር የምንወዳት ያችን ሰማያዊት እናታችን ደግሞ እንዲሁም እንድናፈቅራት ያስፈልጋል። ማርያም ከሁሉም እናቶች ትበልጣለች። ለእኛም ብዙ ታስብልናለች። ልቧ ዘወትር ከእኛ ጋር ነው። አምላክ የፈጠራት ለአዳም ልጆች ሁሉ እናት እንድትሆን ብሎ ነው። መቤታችን ማርያም እኛን ታፈቅራለች። ምንም እንኳን እኛ ክፉዎች ብንሆንም እርሷ አትጠላንም። ጥቅማችንን ትፈልጋለች። ስለ ደህንነታችን ታስባለች። ስለ ኃጢአታችንም ካሳ ልጇን ሰጥታናለች። በእኛም ጥቅም ስለምትደሰት ጥሩ ተግባርን ስንፈጽም ደስ ይላታል። ክፉን ስናደርግ ደግሞ ታዝናለች። ስለዚህም ኃጢአታችንን ትተን ጽድቅን እንድናደርግ ትማጸነናለች። እርሷ በእግዚአብሔር ፊት ጠበቃችን ናት። ምሕረትና ጸጋን ታማልዳለች። ልመናዋ ደግሞ የሚሰማ ነው። እርሷ እኛን ይህ ያህል የምታፈቅረንና የምትጨነቅልን ከሆነ እኛም እርሷን በሙሉ ልባችን ልናፈቅራት ይገባል። እመቤታችን ማርያም የጸጋ መስኖ ናት። እግዚአብሔር ደህንነታችንን በማርያም በኩል እንዲመጣልን እንዳደረገ እንዲሁም ደግሞ ጸጋን በእርሷ በኩል እንድናገኝ ይፈልጋል። እርሷ የጸጋ አዳይ ናት። ለእኛም ደግሞ ጸጋ የግድ ያስፈልገናል። ያለ እርሷ ምንም አይነት የጽድቅና የደህንነት ሥራ ማድረግ አንችልም። ለእኛ ጸጋ ማጣት ማለት ዝናብ እንዳጣ የእርሻ መሬት መሆን ማለት ነው። ስለዚህ ይችን የጸጋ መስኖ በመጠጋት የእርሷ ወዳጆች መሆን ለእያንዳንዳችን ዋስትና ነው። የሚወዳትን በልዩ መንገድ ትመራዋለች። በሰማይ ከእርሷ ጋር እንዲነግሱ ታደርገዋለች። እርዳታዋን ወይም የደህንነታችንን ጸጋ እንድናገኝ የእርሷ አፍቃሪዎች እንሁን።

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ አሁን ያለንበትን የፍልሰታ ማርያም የጾም ወቅት አስመልክተን ማርያምን እናፍቅር በሚል አርዕስት የቀረበ አንድ ወቅታዊ አስተንትኖ ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው ስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 6 2018 ዓመተ ምህረት ዕለታዊ ስርጭታችን ነው። ክብራንና ክብራት አድማጮቻችን በማስከተል የአንድ እናትና የአንድ አባት ፍቅር በሚል አርዕስት ያዘጋጀነውን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። የዚህ ዝግጅት አዘጋጅና አቅራቢ በራና በርግኔ ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

የአንድ እናትና የአንድ አባት ፍቅር። ልጆች አንዴ ከተወለዱ ከምግብና ከእንክብካቤ በተጨማሪ መወደዳቸውን በእርግጠኝነት የማወቅ መንፈሳዊ ስጦታንም መቀበል ይጀምራሉ። ይህንንም ፍቅር ለነርሱ ማሳየት የሚቻለው የግል ስም በማውጣት በመጋራት በፍቅር አይን በመታየትና ብሩህ ፈገግታ በማሳየት ነው። በዚህ አይነት የሰብአዊ ግንኙነቶች ውበት ነፍሳችንን እንደሚማርክ፣ ነጻነታችንን እንደሚሻ፣ የሌሎችን ልዩነት እንደሚቀበል፣ በውይይትም ላይ እነርሱን እንደሚያውቅና እንደ አጋር እንደሚቀበል ሕፃናት ይማራሉ። ፍቅር ማለት እንዲህ ነው። የእግዚአብሔርን የፍቅር ፍንጣቂ የያዘ ነው። እያንዳንዱ ሕፃን የእናቱና የአባቱ ፍቅርን የማግኘት መብት አለው። ሁለቱም ለሕፃኑ የተቀናጀና ኅብር ላለው እድገት አስፈላጊ ናቸው። የአውስትራሊያ ጳጳሳት እንዳመለከቱት እያንዳንዱ ወላጅ ለልጁ እድገት ልዩ አስተዋጽኦ ያበረክታል። የልጅን ክብር መጠበቅ ማለት የእርሱንም ወይም የእርሷን እናትና አባት የማግኘት ፍላጎትና የተፈጥሮ መብት ማረጋገጥ ነው።

የሴቶች ያላቸው የመማር የመስራት ክህሎታቸውን የማዳበርና የግል ግብ የማስቀመጥ ፍላጎት ተገቢና በርግጥም አስፈላጊ ሆኖ እናውቃለን። በተመሳሳይ በተለይ በመጀመሪያዎቹ የህይወት ወራት የእናትን መኖር የሚሹ ህፃናትን ፍላጎት ችላ ማለት አንችልም። በርግጥ በውስጧ የተጸነሰውና እያደገ ያለው የአዲስ ሰብአዊ ህይወት ባለቤት የሆነችው ሴት እንደ እናቷ ከወንድ ትቀድማለች። የዚህ እናታዊ መገኘት ከሴትነት ባህሪ ጭምር መዳከም ለዓለማችን ከባድ ስጋት ፈጥሯል። ተመሳሳይነትን ለሚጠይቅም ወይም እናትነትን ለማቃለለ ለሴቶች የጾታ እኩልነት አስተሳሰብ በእርግጥ ዋጋ ይሰጣለሁ። ምክንያቱም የሴቶች ታላቅነት ከማይገረሰስ ሰብአዊ ክብራቸው ብቻ ሳይሆን ለህብረተሰቡ አስፈላጊ ከሆነው የሴትነት ተሰጥቷቸው የመነጨ መብቶችን ሁሉ የያዘ ነው። በዚህ የእነርሱ እንስታዊ ችሎታዎች በተለይ እናትነት ኃላፊነትንም ያዘለ ነው። ምክንያቱም ሴትነት በዚህ ዓለም ላይ ልዩ ተልእኮ ያለው ሲሆን ይህንንም ተልእኮ ህብረተሰቡ ለሁሉም የጋራ ጥቅም ስል ሊጠብቀውና ሊንከባከበው ይገባል። እናቶች ራስን ማዕከል ላደረገ ግለሰባዊነት መስፋፋት ብርቱ ማርካሻ ናቸው። የሕይወትን ውበት የሚመሰክሩት እነርሱ ናቸው። በእርግጥ አንድ ህብረተሰብ ያለ እናቶች ሰብአዊ ክብር አይኖረውም። ምክንያቱም እናቶች ሁልጊዜ በክፉ ጊዜያት ጭምር የርኅራሄ የቁርጠኝነትና የግብረ ገብ ጥንካሬ ምስክሮች ናቸው። እናቶች ብዙውን ጊዜ ልጆቻቸውን በሚመሯቸው የመጀመሪያ ጸሎቶችና ሥራዎች አማካይነት የመንፈሳዊ ተመክሮን ጥልቅ ትርጉም ያስተላልፋሉ። ያለ እናቶች አዲስ ምእመን አለመኖር ብቻ ሳይሆን እምነት ራሱ ቀላሉንና የመሠረታዊ ግለቱን ዋና ክፍል ያጣል። ውድ እናቶች ሆይ አመሰግናችኋለሁ። ቤተሰባችሁ ውስጥ ስለሆናችሁት ነገር፣ ለቤተ ክርስቲያንና ለዓለም ስለምትሰጡት ነገር አመሰግናችኋለሁ። ልጇን በርኅራኄና በደግነት የምትንከባከብ እናት በራስ መተማመንን እንዲዳብርና ዓለም ጥሩና ማራኪ ቦታ መሆኑን እንዲያውቅ ትረዳለች። ይህም ልጁ በራሱ በመተማመን እንዲያድግና በአንጻሩም ከሰው ጋር የመቀራረብና ለሰው የማዘን ችሎታውን እንዲያዳብር ይረዳዋል። አባት በበኩሉ የሕይወትን ገደቦች እንዲመለከት ለሰፊው ዓለም ተግዳሮቶች ዝግጁ እንዲሆንና የከባድ ሥራንና የብርቱ ልፋትን አስፈላጊነት እንዲያውቅ ልጁን ይረዳዋል። ግልጽና ሰላማዊ የወንድነት ባሕሪ ያለው እንዲሁም ለምስት ፍቅሩንና እንክብካቤውን የሚያሳይ አባት የተንከባካቢ እናትን ያህል አስፈላጊ ነው። ከእያንዳንዱ ቤተሰብ ተጨባጭ ሁኔታዎች በመነሳት በሥራ ድርሻዎችና ኃላፊነቶች ረገድ አንዳንድ ለውጦች ሊኖሩ ይችላሉ። ነገር ግን የሁለቱም የወንድና የሴት በግልጽና በታወቀ መንገድ መኖር ለልጁ የተሻለ እድገት አመቺ የሆነ እንክብካቤን ይፈጥራል። ብዙውን ጊዜ የእኛ ህብረተሰብ አባት አልባ ነው ሲባል እንሰማለን። በምዕራባውያን ባህል የአባት ተምሳሌትነት የለም፣ ጎሏል ወይም ጠፍቷል። እናትነትም ራሱ ጥያቄ ውስጥ የገባ ይመስላል። ውጤቱም ያለ ጥርጥር አደናጋሪ ሆኗል። በመጀመሪያ ይህ እንደ ነጻነት ይቆጠር ነበር። እንደ ጌታ ከሚታየው አባት፣ ከውጭ የመጣ ሕግ አስከባሪ ተደርጎ ከሚታሰበው አባት፣ የልጆቹን ደስታ የመወሰን ሥልጣን ካለውና ለወጣቶች ነጻነትና ራስን መቻል እንቅፋት ከሆነ አባት እጅ አርነት እንደ መውጣት ይቆጠር ነበር። በመሆኑም በእያንዳንዱ ቤቶች ውስጥ ፈላጭ ቆራጭነት፣ አልፎ አልፎም ጭቆና ነግሶ ነበር። ሆኖም ብዙ ጊዜ እንደሚሆነው ሰው ከአንዱ አጥፊና ወደ ሌላው አጥፊ ሊሄድ ይችላል። በዘመናችን ችግሩ የአባት አለቅነት መሆኑ ቀርቶ የአባት በዚህ አለመገኘት አለመኖር ይመስላል። አባቶች ብዙውን ጊዜ በራሳቸውና በሥራቸው እጅግ ስለሚጠመዱ ቤተሰቦቻቸውን ችላ ይላሉ። ጨቅላዎችንና ለጋ ወጣቶችን ለብቻቸው ይተዋቸዋል። ለመገናኘትና ለመዝናናት የሚሰጠው ጊዜም በአባት መኖርና በአባት ሥልጣን ላይ ጫና አሳድሯል። ዛሬ ሥልጣን አብዛኛውን ጊዜ እንደ ጥርጣሬ፣ የአዋቂዎች አያያዝም እንደ ብልግና መታየት ጀምሯል። እነርሱ ራሳቸው እርግጠኞች ስላልሆኑ ለልጆቻቸው እርግጠኛና ጠንካራ አመራር መስጠት አይችሉም።
የወላጆችና የልጆች ሚና መቀያየር ጠናማ አካ

0: ሄድ አይደለም። ምክንያቱም ልጆች ልለማመዱት የሚገባውን ትክክለኛ የእድገት ሂደት ያደናቅፋል።
1: አድማጮቻችን፣ የዛሬ የረቡዕ የነሐሴ 6 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 7 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የነሐሴ 7 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ከዩክሬን እስከ መካከለኛው ምስራቅ ድረስ ግጭቱ እየተባባሰ መምጣቱ መነገሩን የሚያመለክት ዜና ወደ እናንተ አድማጮቻችን በቅድሚያ እናደርሳለን። ክርስቲያንነትን በሚገልጹ ሚስጥራት አማካይነት ሰው አዲስ ህይወት ይቀበላል በሚላርስ ያዘጋጀነውን አንደስተንትኖ ወደ እናንተ አድማጮቻችን በክፍል 2 ስርጭታችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስ የምናገርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ይልጊዮርጊስ ከባልደረቦቼ ዘላለም ኃይሉና ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ከዩክሬን እስከ መካከለኛ ምስራቅ ድረስ ግጭቱ እየተባባሰ መምጣቱ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: ለአመታት የዘለቁት በዩክሬን፣ ሊባኖስ፣ ጋዛ እና ኢራን የተነሱት ግጭቶች አሁንም ድረስ ያለምንም እረፍት ተስፋፍተው እንደቀጠሉ ተነግሯል። በዚህ አመት በዩክሬን፣ ሊባኖስ፣ ጋዛ እና ኢራን የተነሱት ግጭቶች የአውሮፓውያኑን የበጋ ወቅት ተጠናክሮ በቀጠለበት በአሁኑ ወቅት ምንም አይነት የመቀነስ ምልክት እንዳላሳየ የተነገረ ሲሆን፣ ከዚህም ባሻገር ሩሲያና ዩክሬን እርስ በእርስ በሚሰነዛዘሩት ጥቃት ተጠናክሮ መቀጠሉ፣ ይህንን ተከትሎ ፕሬዝዳንት ዜሌንስኪ ሞስኮ በሰሜን ኮሪያ የተመረቱ ባሊስቲክ ሚሳይሎችን በመጠቀም በዛፖርዥያ ግዛት ላይ ባደረሰችው ጥቃት ቢያንስ 6 ሰዎች መሞታቸውንና 19 ሰዎች ደግሞ መቁሰላቸውን ተከትሎ ሩሲያን መክሰሳቸው ተነግሯል። ሞስኮ በሰሜን ኮሪያ የተመረቱ ባሊስቲክ ሚሳይሎችን በመጠቀም በዩክሬን ከተሞችና ሲቪል መሰረተ ልማቶች ላይ ጥቃት እያደረሰች ትገኛለች በማለት የሚከሱት ዘለንስኪ ሩሲያ እነዚህን ሚሳይሎች የምትጠቀመው የገጠማትን የጦር መሳሪያ እጥረት ለመሙላትና የዩክሬንን የጸረ አውሮፕላን መከላከያ ዘዴዎችን ለማዳከም እንደሆነም ገልጸዋል። በቅርቡ በተሰነዘሩ ጥቃቶች ዛፖርዥያ እና ዋና ከተማዋ ኪየቭን ጨምሮ በርካታ ከተሞች በሰሜን ኮሪያ በተመረቱ ሚሳኤሎች መደብደባቸው የተነገረ ሲሆን፣ ሰሜን ኮሪያ በመቶዎች የሚቆጠሩ ባሊስቲክ ሚሳኤሎችን እና በሚሊዮን የሚቆጠሩ የአርትለሪ ጥይቶችን ለሩሲያ ማቅረቧ ከአካባቢው የሚወጡ መረጃዎች ያሳያሉ። የዩክሬን የራዳር ስርዓቶች እንደመዘገቡት ጥቃቱ በሰሜን ኮሪያ ሰራሹ ኬኤን 23 ወይም ኬኤን 24 ሚሳኤል አማካኝነት ከሩሲያ ብሪንያስክ ክልል የተተኮሰ መሆኑን ያመላከቱ ሲሆን፣ ይህ ጥቃት ሩሲያ ከፒዮንግያንግ አዲስ የጦር መሳሪያ አቅርቦት ማግኘቷን እና ሁለቱ ሀገራት ወታደራዊ ትብብራቸውን ማጠናከራቸውን ያሳያል ተብሏል። ይህንን ተከትሎ የዩክሬን ፕሬዝዳንት ቭሎዲሚር ዘለንስኪ እና የተለያዩ ዓለም አቀፍ መገናኛ ብዙሃን እንደዘገቡት ሞስኮ ከፒዮንግያንግ ተጨማሪ ሚሳይሎችንና የጦር መሳሪያዎችን በከፍተኛ ሁኔታ እያገኘች መሆኑን ገልጸዋል። ከዚህም በተጨማሪ በዋና ከተማዋ ኪየቭ በተሰነዘረ የሚሳይል ጥቃት የአንድ የሕፃናት ሆስፒታል ግቢ የተመታ ሲሆን፣ በሆስፒታሉ ሕንፃ ላይ በጠነኛ ጉዳት ቢደርስም ነገር ግን ሕፃናትና ሠራተኞች መጠለያ ውስጥ ስለነበሩ ጉዳት እንዳልደረሰባቸው ተገልጿል። በምዕራብ ሩሲያ በምትገኘው ቮሮኔዝ ከተማ ደግሞ ትልቁ የኦንላይን መሸጫ ድርጅት የሆነው የዋይልድቤሪ መጋዘኖች በዩክሬን መመታታቸው የተገለጸ ሲሆን፣ የሩሲያ አማዞን በመባል የሚታወቀው ይህ ኩባንያ በቅርብ ሳምንታት ውስጥ በተደጋጋሚ ኢላማ መደረጉም ተነግሯል። ጥቃቶቹ የተከሰቱት ከዩክሬን ድንበር ከ1100 ኪሎ ሜትር በላይ ርቀት ላይ በምትገኘው የታታሪስታን ሪፐብሊክ በዩክሬን ድሮን በተፈጸመ ጥቃት አንድ ሕፃንን ጨምሮ ቢያንስ 13 ሰዎች ከተገደሉ ከአንድ ቀን በኋላ ሲሆን፣ ዜሌንስኪ ሰኞ ምሽት በቪዲዮ ባስተላለፉት መልእክት ላይ ለመጀመሪያ ጊዜ ሩሲያ ከሰሜን ኮሪያ ድጋፍ ውጪ ጦርነት ልታውጅ እንደማትችል ጠቁመው የሰሜን ኮሪያ ጥቃቶች በዩክሬን እንዲሁም በአውሮፓን በጨመሩ ቁጥር ሚሳኤሎቻቸውና ወታደሮቻቸው ጥቅም ላይ ሲውሉ ድክመቶቻቸውና ክፍተቶቻቸውን የበለጠ ይሸፍናሉ በማለት ይህ ደግሞ ለተቀረው ዓለም አደጋ እንደሚፈጥርም አክለዋል። የተባበሩት መንግስታት ድርጅት የሩሲያ ቀጣይ ወረራ ሲቪሎችን ለተደጋጋሚ ገዳይ ጥቃት እንዳደረጋቸው የገለጸ ሲሆን፣ የሰብአዊ ድጋፍ ሰራተኞችና መሠረተ ልማቶችን ኢላማ ማድረግ ተጠናክሮ መቀጠሉንም ይፋ አድርጓል። በዩክሬን የተባበሩት መንግስታት የሕፃናት አድን ድርጅት ዩኒሴፍ አስተባባሪ የሆኑት ቶቢ ፍሪከር ድርጅታቸው በሁሉም አካባቢ ከሚገኙ አጋሮች ጋር በመተባበር ጥቃቶች ከተፈጸሙ በኋላ ወዲያውኑ ድጋፍ እየሰጠ መሆኑን ገልጸው፣ ቤቶቻቸው የወደሙ ወይም የተጎዱ እንዲሁም በጦርነቱ ቀጠና የሚገኙ ሕፃናትና ቤተሰቦቻቸው የሥነ ልቦና ድጋፍ እንዲያገኙ ማድረጉን ገልጸዋል። ይህ በእንዲህ እያለ የእስራኤል ጦር ከራማላ በስተሰሜን ምስራቅ የምትገኘውና በዌስት ባንክ የመጨረሻዋ ሙሉ በሙሉ የክርስቲያን መንደር የሆነችውን ታይቤ መንደርን ዝግ የተደረገ ወታደራዊ ቀጠና በማለት ማወጁ የሚታወስ ሲሆን፣ ይህንን ተከትሎ ሰሞኑን 13 ፍልስጤማውያንን ማሰሩ ተነግሯል። በሌላ ዜና በደቡባዊ ሊባኖስ ናባቲ አካባቢ የእስራኤል ሰው አልባ አውሮፕላን በሂዝቦላ ስር በሚንቀሳቀሰው የእስላማዊ ጤና ድርጅት የአምቡላንስና የሕክምና ቡድኖች ላይ ድብደባ የፈጸመ ሲሆን፣ ይህ ጥቃት የተፈጸመው የሕክምና ባለሙያዎቹ ቀደም ሲል በሌላ ጥቃት የቆሰለ ሰውን በድንገተኛ አምቡላንስ እያነሱ በነበረበት ወቅት እንደሆነም ተነግሯል። የተባበሩት መንግስታት ድርጅት የባህር ላይ ጉዳዮች ኤጀንሲ በቅርቡ ያወጣቸው ዋና ዋና ማስጠንቀቂያዎችና መግለጫዎች በዋናነት በሆርሙዝ ወሽመጥና በኦማን ባህረ ሰላጤ አካባቢ የተከሰቱ የጸጥታ ስጋቶችና የመርከቦች ጥቃት ላይ ያተኮሩ ሲሆን የሆርሙዝ ወሽመጥ በአሁኑ ጊዜ ለንግድ መርከቦች እንቅስቃሴ እጅግ አደገኛ መሆኑን አስታውቋል። ከዚህም በተጨማሪ በተከሰቱት ጥቃቶች ሳቢያ የሲቪል መርከበኞች ህይወት ያለፈና ጉዳት እየደረሰ መሆኑን በመጥቀስ ይህ የውጥረት እሽቅድምድም በአስቸኳይ እንዲቆምም አሳስበዋል። ይህ በእንዲህ እንዳለ የሶሪያ ፍርድ ቤት ከስልጣን የተወገዱትን የቀድሞውን የአገሪቷን ፕሬዝዳንት ባሻር አልአሳድን በእስር እርስ በርስ ጦርነት ወቅት በተፈጸሙ የጦር ወንጀሎችና በሰብአዊነት ላይ በተፈጸመ ወንጀሎች ጥፋተኛ ናቸው በሚል በሌሉበት የሞት ፍርድ የፈረደባቸው ሲሆን የሶሪያ አራተኛው የወንጀል ችሎት ውሳኔውን ያስተላለፈው ነሐሴ 5 ቀን 2018 ዓ.ም ምረት በዋለው ችሎት እንደሆነና የተከሰሱባቸው ወንጀሎች የቀድሞ ፕሬዝዳንት ባሻር አልአሳድ በሀገሪቱ ለ14 ዓመታት በዘለቀው የእርስ በርስ ጦርነት ወቅት ታስቦበት በተፈጸመ የሰዎችና የሕፃናት ግድያ፣ ማሰቃየት፣ ሕገወጥ እስራትና በሰብአዊነት ላይ በተፈጸሙ ከባድ የጦር ወንጀሎች መሆኑም ተነግሯል። ነገር ግን የሶሪያው አዲሱ መንግስት አልአሳድን ከሩሲያ ወደ ሶሪያ እንዲመለሱና ለፍርድ እንዲቀርቡ ለማድረግ መቻል አለመቻሉ እስካሁን ግልጽ አይደለም ተብሏል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 7 2018 ዓ.ም ምረት ዕለታዊ ስርጭታችንን ነው። ክርስቲያንነትን በሚገልጹ ሚስጥራት አማካይነት ሰው አዲስ ሕይወት ይቀበላል በሚል አርዕስት ባልደረባችን ዮሐንስ መኮንን ያዘጋጀውን አንድ አስተንት ነው ወደ እናንተ አድማጮቻችን በማስከተል እናደርሳለን። አብራችሁ በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
2: ክርስቲያንነትን በሚያሰኙ ምስጢራት አማካይነት ሰው የክርስቶስን አዲስ ሕይወት ይቀበላል። ይህንንም ሕይወት በሸክላ ዕቃ ውስጥ ይዘነዋል። በእግዚአብሔር ዘንድ ከክርስቶስ ጋር እንደተሰወረም ይቆያል። ለመከራ ለበሽታና ሞት ተዳርገን አሁንም በምድራዊ ድንኳናችን ውስጥ እንገኛለን። ይህ በእግዚአብሔር ልጅነት የሚመሰለው አዲስ ሕይወት ሊዳከምና እንዲያውም በኃጢአት ሳቢያ ሊጠፋ ይችላል። ጌታ ኢየሱስ ክርስቶስ የነፍሳችን የሥጋችን ሐኪም ሽባውን ከኃጢአቱ ይቅር ብሎት አካላዊ ጤንነትን እንደሚመልስለት ሁሉ ቤተ ክርስቲያኑም በመንፈስ ቅዱስ ኃይል የመፈወስና የማዳን ሥራዎቹን በራሷ አባላትም መካከል ቢሆን እንድትቀጥል ፈቃዱ ሆኗል። የሁለቱ የመፈወስ ምስጢራት ማለትም የምስጢረ ንስሐና የምስጢረ ቀንዲል ዓላማም ይኸው ነው። የንስሐና የእርቅ ምስጢር። ወደ ምስጢረ ንስሐ የሚቀርቡ ሰዎች ስለፈጸሙት ኃጢአት ከእግዚአብሔር ምሕረትን ያገኛሉ። እንዲሁም ወደ ቅዱስ ሕይወት ይመጡ ዘንድ በፍቅር በመልካም አራያነትና በጸሎት ስለ እነርሱ ከምትተጋውና ኃጢአታቸው ካቆሰሏት ቤተ ክርስቲያንም ጋር ይታረቃሉ። ይህ ምስጢር ምን ተብሎ ይጠራል? እምነትን የመቀበል ምስጢር ይባላል። ምክንያቱም ወደ እምነት የሚመራውን የኢየሱስን ጥሪ በኃጢአት ሳቢያ ከአብ የራቀውን እንደገና ለመመለስ የሚያበቃውን የመጀመሪያ እርምጃ ያስገኛልና የንስሐ ምስጢር ተብሎ ይጠራል። የኃጢአተኛውን ክርስቲያን ግላዊና እምነትን የመቀበል ሃይማኖታዊ እርምጃዎችን ንስሐውንና እርካታውን ይቀድሳልና ኃጢአትን የመናዘዝ ምስጢር ይባላል። ኃጢአትን ለካህን መግለጽ ወይም መናዘዝ የዚህ ምስጢር ዋነኛ ባሕሪ ነውና በጥልቀት ሲታይ ደግሞ የእግዚአብሔርን ቅድስናና ለኃጢአተኛው ሰው የሚሰጠውን ምሕረት ማወቅና ማወደስ መናዘዝም ይሆናል። የይቅርታ ምስጢር ተብሎ ይጠራል። በካህኑ የመፍታት ምስጢር አማካይነት እግዚአብሔር ለተነሳሂው ምሕረትና ሰላም ይሰጠዋል። የእርቅ ምስጢር ተብሎ ይጠራል። ምክንያቱም የሚታረቀውን የእግዚአብሔርን ፍቅር ለኃጢአተኛው ይሰጠዋል፣ ከእግዚአብሔር ጋር ታረቁ ይላልና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20። መሐሪ በሆነው በእግዚአብሔር ፍቅር የሚኖር አስቀድመህ ከወንድምህ ጋር ታረቅ የሚለውን ለጌታ ጥሪ ምላሽ ለመስጠት ዝግጁ ነው። ከጥምቀት በኋላ ስለምን የእርቅ ምስጢር አስፈለገ? በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋልም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11። ክርስቶስን ከለበሰ ሰው ዘንድ ኃጢአት ምን ያህል እንደተወገደ ለመገንዘብ ማንም ቢሆን ክርስቲያንነትን በሚያስገኙት ምስጢራት አማካይነት እግዚአብሔር የሰጠንን ስጦታ መጠን መረዳት መቻል አለበት። ሐዋርያው ዮሐንስም እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናታልላለን፣ እውነትም በውስጣችን የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 8 እርስ በርሳችን ለኃጢአታችን ይቅር መባባላችን እግዚአብሔር ለኃጢአታችን ከመያደርግልን ይቅርታ ጋር በማያያዝ ጌታ ራሱ በደላችንን ይቅር በለን በማለት እንድንጸልይ አስተምሮናል። በክርስቶስ ማመን የጥምቀት አዲሱ ልደት የመንፈስ ቅዱስ ስጦታና የምንመገበው የክርስቶስ ሥጋና ደም ለክ ራሷ ቤተ ክርስቲያን የክርስቶስ ሙሽራ ቅድስትና አለነውር እንደሆነች ሁሉ እኛንም ቅዱሳንና ነውር የሌለን አድርገውናል። ይሁን እንጂ ክርስትናን በመቀበል ያገኘነው አዲስ ሕይወት የሰውን ተፈጥሮ ልልነትና ድክመት በዘልማድ ፍትወተ ሥጋ በመባል ወደሚታወቀው ኃጢአት ማዘንበልን አላስወገደም። ከክርስቶስ የጸጋ ድጋፍ ጋር በክርስቲያናዊ ሕይወት ትግል ራሳችን ብቁ እስካላደረግን ድረስ በተጠመቁም ዘንድ ይኖራልና ጌታ ከተውንም ሳያቋርጥ ወደሚመራን ቅድስናና ዘላለማዊ ሕይወት የሚመራን የእምነት ትግል ይህ ነው። ኢየሱስ ሰዎች እንዲመለሱ ይጣራል። ይህ ጥሪ ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በዚህ የምሥራች ቃል በወንጌልም እመኑ የሚለው የእግዚአብሔር መንግሥት አዋጅ ዋነኛ ክፍል ነው። በቤተ ክርስቲያን ስብከት ውስጥ ይህ ጥሪ በመጀመሪያ ደረጃ የሚተላለፈው ክርስቶስንና ወንጌልን ገና ላላወቁ ነው። እንዲሁም ጥምቀት ለቀዳሚና መሠረታዊ እምነት ሁነኛ ስፍራ ነው። አንድ ሰው ክፋትን በማውገዝ ድህነትን ማለትም ለኃጢአቱ ምሕረትንና አዲስ ሕይወትን የሚያገኘው ወንጌልን በማመንና በጥምቀት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ክርስቶስ ያቀረበው የመመለስ የመለወጥ ጥሪ በክርስቲያኖች ሕይወት ውስጥ ማስተጋባቱን ይቀጥላል። ይህ ሁለተኛው መለወጥ ኃጢአተኞቹን በጉያማ የያዘችውና ቅድስትና በዚያው መጠን ሁልጊዜም መንጻት የሚያሻት እንዲሁም የንስሐና የተሐድሶ ጎዳና የምትከተለው የመላዋ ቤተ ክርስቲያን የማያቋርጥ ተግባር ነው። ይህ ንስሐ የመግባት የመለወጥ ጥረት ሰብአዊ ክንውን ብቻም አይደለም። አስቀድሞ ለወደደን ለእግዚአብሔር መሐሪ ፍቅር ምላሽ ለመስጠት በጸጋ የተሳበና የተመሰጠ የሚጸጸት ልብ ትርታም ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 44 አንደኛ ዮሐንስ ምዕራፍ 4 ቁጥር 10
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 7 2018 ዓ ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሜ እንጋብዛለን።

የካቶሊክ ቤተ ክርስቲያን ከአይሁድ ሕዝብ ጋር ያላት ግንኙነት ምንድን ነው? የካቶሊክ ቤተ ክርስቲያን እግዚአብሔር ቃሉን እንዲቀበሉ ከሁሉ አስቀድሞ ከመረጣቸው የአይሁድ ሕዝብ ጋር ልዩ ግንኙነት አላት። ልጅነት፣ ክብር፣ ክዳናት፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት፣ አቦ የአይሁድ ሕዝብ ናቸው። ከእነርሱም ክርስቶስ በሥጋ መጣ። ሮሜ መልእክት ምዕራፍ 9 ከቁጥር 4-5። የአይሁድ እምነት ከሌሎች ክርስቲያን ያልሆኑ ሃይማኖቶች በተለየ መልኩ በብሉይ ኪዳን ውስጥ ለእግዚአብሔር መገለጥ ምላሽ የሰጠ ነው። በካቶሊክ ቤተ ክርስቲያን ክርስቲያን ባልሆኑ ሃይማኖቶች መካከል ያለው ግንኙነት ምንድን ነው? በተለይ የሰው ዘር በሙሉ የጋራ መነሻና መድረሻ አንድ በመሆኑ በሁሉም ሕዝቦች መካከል ግንኙነት አለ። በሌሎች ሃይማኖቶች ውስጥ የሚገኝ ማንኛውም በጎ ነገር ወይም እውነት ከእግዚአብሔር የመጣና የእርሱም እውነት ነጸብራቅ እንደሆነ የካቶሊክ ቤተ ክርስቲያን ትገነዘባለች። በመሆኑም ይህ መልካም ነገር ወይም እውነት ወንጌልን ለመቀበል ሊያዘጋጅና የሰውን ልጅ በክርስቶስ ቤተ ክርስቲያን አንድ እንዲሆኑ ሊያነቃቃ ይችላል። ከቤተ ክርስቲያን ውጪ መዳን የለም የሚለው እርግጠኝነት ትርጉሙ ምንድን ነው? ይህ አባባል መዳን አካሉ በሆነችው በቤተ ክርስቲያን በኩል ራስ ከሆነው ከክርስቶስ መሆኑን የሚያመለክት ነው። ስለዚህ ቤተ ክርስቲያን በክርስቶስ የተመሠረተችና ለደህንነት አስፈላጊ መሆኗን እያወቁ ወደ እርሷ ለመግባት ወይም በእርሷ ውስጥ ለመቆየት እምቢ ያሉ ሊድኑ አይችሉም። እንደዚሁም ለክርስቶስና ለቤተ ክርስቲያኑ ምስጋና ይግባቸውና የራሳቸው ባልሆነ ስህተት የክርስቶስ ወንጌልና ቤተ ክርስቲያኑን የማያውቁ ነገር ግን እግዚአብሔርን ከልብ የሚፈልጉና በጸጋ ተነሳስተው ሕሊናቸው በነገራቸው መንገድ ፍቃዱን ለመፈጸም የሚጥሩ ሰዎች ዘላለማዊ መዳንን ሊቀዳጁ ይችላሉ። ቤተ ክርስቲያን ወንጌል ለመላው ዓለም የምትሰብከው ለምንድን ነው? ቤተ ክርስቲያን ይህንን ማድረግ የሚገባት ክርስቶስ ስለዚህ ሄዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቋችሁ ደቀ መዛሙርቴ አድርጓችሁ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ብሎ ስላዘዘ ነው። የዚህ የጌታ ተልእኮዋ ሥልጣን መነሻው ልጁንና መንፈስ ቅዱስን የላከው የእግዚአብሔር ዘላለማዊ ፍቅር ነው። ምክንያቱም እርሱ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ይፈልጋል። በአንደኛ ጢሞቴዎስ መልእክት ምዕራፍ 2 ከቁጥር 4 ቤተ ክርስቲያን ልዑክ የሆነችው በምን መልኩ ነው? ቤተ ክርስቲያን በመንፈስ ቅዱስ እየተመራች በታሪክ ሂደት ውስጥ የራሱን የክርስቶስን ተልእኮ ትቀጥላለች። ስለዚህ ክርስቲያኖች ክርስቶስ ያመጣውን ወንጌል ለሰው ሁሉ መስበክ ይኖርባቸዋል። የእርሱንም መንገድ በመከተል እስከ ሰማዕትነት ድረስ ራሳቸውን መሥዋዕት ለማድረግ መዘጋጀት አለባቸው። ቤተ ክርስቲያን ሐዋርያዊት የሆነችው እንዴት ነው? ቤተ ክርስቲያን ከመሠረቷ ሐዋርያዊት ናት። ምክንያቱም የተገነባችው በሐዋርያት መሠረት በኤፌሶን መልእክት ምዕራፍ 2 ከቁጥር 20 ላይ ነውና ትምህርቷም ከሐዋርያት ጋር ተመሳሳይ ስለሆነ ሐዋርያዊት ናት። የሐዋርያት ተተኪ ከሆኑት የጳጳሳትና በጴጥሮስ ተተኪ ከሆኑት እረኛ እየተማረች እየተቀደሰችና እየተመራች እስከ ክርስቶስ ዳግም መጽዋዕት ስለምትቀጥል በአደረጃጀት መዋቅሯ ሐዋርያዊት ናት። የሐዋርያት ተልእኮ ምንን ያካትታል? ሐዋርያት ማለት የተላከ ማለት ነው። በአብ የተላከው ኢየሱስ ከደቀ መዛሙርቱ 12ቱን ወደ እርሱ ጠርቶ ሐዋርያት አድርጎ ሾማቸው። የትንሣኤው ምስክሮችና የቤተ ክርስቲያን መሠረት እንዲሆኑ አደረጋቸው። አብ እንደ ላከኝ እኔ ደግሞ እናንተን እልካችኋለሁ በዮሐንስ ወንጌል ምዕራፍ 20 ከቁጥር 21 በማለት የእርሱን ተልእኮ እንዲቀጥሉ አዘዛቸው። እስከ ዓለም ፍጻሜ ድረስም ከእነርሱ ጋር እንደሚኖር ቃል ገባላቸው። ሐዋርያዊ ተተኪነት ምንድን ነው? ሐዋርያዊ ተተኪነት ማለት በምስጢረ ክህነት አማካይነት የሐዋርያትን ተልእኮና ሥልጣን ለተተኪዎቻቸው ለጳጳሳት ማስተላለፍ ነው። ስለዚህ የማስተላለፍ ሥራ ቤተ ክርስቲያን ከምንጯ ጋር በእምነትና በሕይወት ሱታፌ መኖሯን ትቀጥላለች። በዘመናትም ውስጥ በዚህ ዓለም ላይ የክርስቶስን መንግሥት የማስፋፋት ሐዋርያዊ ሥራዋን ታከናውናለች።
አማኞች የቤተ ክርስቲያን የመንኩስና ስልጣነ ተዋረድ ሚኢመናን ይውት አማኞች እነማን ናቸው? አማኞች የሚባሉት በጥምቀት ከክርስቶስ ጋር የተዋሃዱ የሕዝበ እግዚአብሔር አካል የሆኑ ናቸው። በዚህ ምክንያት እንደየ ሁኔታቸው በክርስቶስ ካህናዊ፣ ነቢያዊና ንጉሳዊ ስልጣን ተካፋዮች በመሆናቸው እግዚአብሔር ለቤተ ክርስቲያን አደራ በሰጠው ተልእኮ እንዲሳተፉ ተጠርተዋል። የእግዚአብሔር ልጆች እንደ መሆናቸው መጠን በመካከላቸው እውነተኛ እኩልነት፣ ተመሳሳይ ክብር አላቸው። ሕዝበ እግዚአብሔር የተገነባው እንዴት ነው? በአማኞች መካከል በመለኮታዊ ሥራ ምክንያት ምስጢረ ክህነትን የተቀበሉና የቤተ ክርስቲያን የሥልጣን ተዋረድ አካል የሆኑ የተቀደሱ አገልጋዮች አሉ። ሌሎቹ የቤተ ክርስቲያን አባላት ምእመናን ይባላሉ። በሥልጣን ተዋረዱም ሆነ በምእመናን ውስጥ በወንጌል ምስክሮች አዋጅ ይኸውም በድንግልና ወይም በድህነት እና በታዛዥነት ለመኖር በተለየ መንገድ ለእግዚአብሔር ያደሩ አንዳንድ አማኞች አሉ። ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው ለምንድን ነው? ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው በስሙ የእግዚአብሔርን ሕዝብ የመመገብ ተልእኮን ለማሳካት ሲሆን ለዚህም የሚያገለግል ሥልጣን ሰጣቸው። የሥልጣን ተዋረዱ በተቀደሱ አገልጋዮች ይኸውም በጳጳሳት፣ በካህናትና በዲያቆናት የተመሠረተ ነው። ለምስጢረ ክህነት ምስጋና ይድረሰውና ጳጳሳትና ካህናት አገልግሎታቸውን የሚያከናውኑት ራስ በሆነው በክርስቶስ ስም ሲሆን፣ ዲያቆና ደግሞ ሕዝበ እግዚአብሔርን በቃል አገልግሎት፣ በሥርዓት አምልኮና በበጎ አድራጎት ሥራ ያገለግላሉ። የቤተ ክርስቲያን አገልግሎት ኅብረት የሚከናወነው እንዴት ነው? ክርስቶስ የመረጣቸውንና አንድ ላይ የላካቸውን የአስራ ሁለቱን ሐዋርያት አርአያ በመከተል የቤተ ክርስቲያን የሥልጣን ተዋረድ አማኞቹን ሁሉ በአንድነት ሱታፌ ለማገልገል በሚያስችል መልኩ የተዋቀረ ነው። እያንዳንዱ ጳጳስ አገልግሎት የሚሰጠው የማኅበረ ጳጳሳት ኅብረት ውስጥና ከእርሱ ሊቃነ ጳጳሳት ሥልጣን ስር በመሆን ነው። ከእርሱ ሊቃነ ጳጳሳትም ጋር በመሆን በኩላዊት የቤተ ክርስቲያን ጥበቃ ይሳተፋል። ካህናት አገልግሎታቸውን የሚያከናውኑት ከአገረ ስብከቱ ቤተ ክህነት ውስጥና ከጳጳሳቸው ጋር ባላቸው ኅብረትና አመራር ስር በመሆን ነው።

0: አድማጮቻችን የዛሬው የሐሙስ የነሐሴ 7 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 7 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የነሐሴ 7 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ከዩክሬን እስከ መካከለኛው ምስራቅ ድረስ ግጭቱ እየተባባሰ መምጣቱ መነገሩን የሚያመለክት ዜና ወደ እናንተ አድማጮቻችን በቅድሚያ እናደርሳለን። ክርስቲያንነትን በሚገልጹ ሚስጥራት አማካይነት ሰው አዲስ ህይወት ይቀበላል በሚል አርስት ያዘጋጀነውን አንድ አስተንትኖ ወደ እናንተ አድማጮቻችን በክፍል 2 ስርጭታችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርስት የምናገርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ይልጊዮርጊስ ከባልደረቦቼ ዘላለም ኃይሉና ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ከዩክሬን እስከ መካከለኛው ምስራቅ ድረስ ግጭቱ እየተባባሰ መምጣቱ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: ለአመታት የዘለቁት በዩክሬን፣ ሊባኖስ፣ ጋዛ እና ኢራን የተነሱት ግጭቶች አሁንም ድረስ ያለምንም እረፍት ተስፋፍተው እንደቀጠሉ ተነግሯል። በዚህ አመት በዩክሬን፣ ሊባኖስ፣ ጋዛ እና ኢራን የተነሱት ግጭቶች የአውሮፓውያኑን የበጋ ወቅት ተጠናክሮ በቀጠለበት በአሁኑ ወቅት ምንም አይነት የመቀነስ ምልክት እንዳላሳየ የተነገረ ሲሆን ከዚህም ባሻገር ሩሲያና ዩክሬን እርስ በእርስ በሚሰነዛዘሩት ጥቃት ተጠናክሮ መቀጠሉ ይህንን ተከትሎ ፕሬዝዳንት ዜሌንስኪ ሞስኮ በሰሜን ኮሪያ የተመረቱ ባሊስቲክ ሚሳይሎችን በመጠቀም በዛፖርዚያ ግዛት ላይ ባደረሰችው ጥቃት ቢያንስ 6 ሰዎች መሞታቸውንና 19 ሰዎች ደግሞ መቁሰላቸውን ተከትሎ ሩሲያን መክሰሳቸው ተነግሯል። ሞስኮ በሰሜን ኮሪያ የተመረቱ ባሊስቲክ ሚሳይሎችን በመጠቀም በዩክሬን ከተሞችና ሲቪል መሰረተ ልማቶች ላይ ጥቃት እያደረሰች ትገኛለች በማለት የሚከሱት ዘለንስኪ ሩሲያ እነዚህን ሚሳይሎች የምትጠቀመው የገጠማትን

0: በዋና ከተማዋ ኪየቭ በተሰነዘረ የሚሳኤል ጥቃት የአንድ የሕፃናት ሆስፒታል ግቢ የተመታ ሲሆን በሆስፒታሉ ሕንፃ ላይ መጠነኛ ጉዳት ቢደርስም ነገር ግን ሕፃናትና ሠራተኞች መጠለያ ውስጥ ስለነበሩ ጉዳት እንዳልደረሰባቸው ተገልጿል። በምዕራብ ሩሲያ በምትገኘው ቮሮኔዝ ከተማ ደግሞ ትልቁ የኦንላይን መሸጫ ድርጅት የሆነው የዋይልድ ቤሪ መጋዘኖች በዩክሬን መመታታቸው የተገለጸ ሲሆን የሩሲያ አማዞን በመባል የሚታወቀው ይህ ኩባንያ በቅርብ ሳምንታት ውስጥ በተደጋጋሚ ኢላማ መደረጉም ተነግሯል። ጥቃቶቹ የተከሰቱት ከዩክሬን ድንበር ከ1100 ኪሎ ሜትር በላይ ርቀት ላይ በምትገኘው የታታሪስታን ሪፐብሊክ በዩክሬን ድሮን በተፈጸመ ጥቃት አንድ ሕፃንን ጨምሮ ቢያንስ 13 ሰዎች ከተገደሉ ከአንድ ቀን በኋላ ሲሆን ዜሌንስኪ ሰኞ ምሽት በቪዲዮ ባስተላለፉት መልእክት ላይ ለመጀመሪያ ጊዜ ሩሲያ ከሰሜን ኮሪያ ድጋፍ ውጪ ጦርነት ልታውጅ እንደማትችል ጠቁመው የሰሜን ኮሪያ ጥቃቶች በዩክሬን እንዲሁም በአውሮፓን በጨመሩ ቁጥር ሚሳኤሎቻቸውና ወታደሮቻቸው ጥቅም ላይ ሲውሉ ድክመቶቻቸውና ክፍተቶቻቸውን የበለጠ ይሸፍናሉ በማለት ይህ ደግሞ ለተቀረው ዓለም አደጋ እንደሚፈጥርም አክለዋል። የተባበሩት መንግስታት ድርጅት የሩሲያ ቀጣይ ወረራ ሲቪሎችን ለተደጋጋሚ ገዳይ ጥቃት እንዳደረጋቸው የገለጸ ሲሆን የሰብአዊ ድጋፍ ሰራተኞችና መሠረተ ልማቶችን ኢላማ ማድረግ ተጠናክሮ መቀጠሉንም ይፋ አድርጓል። በዩክሬን የተባበሩት መንግስታት የሕፃናት አድን ድርጅት ዩኒሴፍ አስተባባሪ የሆኑት ቶቢ ፍሪከር ድርጅታቸው በሁሉም አካባቢ ከሚገኙ አጋሮች ጋር በመተባበር ጥቃቶች ከተፈጸሙ በኋላ ወዲያውኑ ድጋፍ እየሰጠ መሆኑን ገልጸው ቤቶቻቸው የወደሙ ወይም የተጎዱ እንዲሁም በጦርነቱ ቀጠና የሚገኙ ሕፃናትና ቤተሰቦቻቸው የሥነ ልቦና ድጋፍ እንዲያገኙ ማድረጉን ገልጸዋል። ይህ በእንዲህ እያለ የእስራኤል ጦር ከራማላ በስተሰሜን ምስራቅ የምትገኘውና በዌስት ባንክ የመጨረሻዋ ሙሉ በሙሉ የክርስቲያን መንደር የሆነችውን ታይቤ መንደርን ዝግ የተደረገ ወታደራዊ ቀጠና በማለት ማወጁ የሚታወስ ሲሆን ይህንን ተከትሎ ሰሞኑን 13 ፍልስጤማውያንን ማሰሩ ተነግሯል። በሌላ ዜና በደቡባዊ ሊባኖስ ናባቲ አካባቢ የእስራኤል ሰው አልባ አውሮፕላን በሂዝቦላ ስር በሚንቀሳቀሰው የእስላማዊ ጤና ድርጅት የአምቡላንስና የሕክምና ቡድኖች ላይ ድብደባ የፈጸመ ሲሆን ይህ ጥቃት የተፈጸመው የሕክምና ባለሙያዎቹ ቀደም ሲል በሌላ ጥቃት የቆሰለ ሰውን በድንገተኛ አምቡላንስ እያነሱ በነበረበት ወቅት እንደሆነም ተነግሯል። የተባበሩት መንግስታት ድርጅት የባህር ላይ ጉዳዮች ኤጀንሲ በቅርቡ ያወጣቸው ዋና ዋና ማስጠንቀቂያዎችና መግለጫዎች በዋናነት በሆርሙዝ ወሽመጥና በኦማን ባህረ ሰላጤ አካባቢ የተከሰቱ የጸጥታ ስጋቶችና የመርከቦች ጥቃት ላይ ያተኮሩ ሲሆን የሆርሙዝ ወሽመጥ በአሁኑ ጊዜ ለንግድ መርከቦች እንቅስቃሴ እጅግ አደገኛ መሆኑን አስታውቋል። ከዚህም በተጨማሪ በተከሰቱት ጥቃቶች ሳቢያ የሲቪል መርከበኞች ሕይወት እያለፈና ጉዳት እየደረሰ መሆኑን በመጥቀስ ይህ የውጥረት እሽቅድምድም በአስቸኳይ እንዲቆምም አሳስበዋል። ይህ በእንዲህ እንዳለ የሶሪያ ፍርድ ቤት ከሥልጣን የተወገዱትን የቀድሞውን የአገሪቷን ፕሬዝዳንት ባሻር አልአሳድን በእስር እርስ በርስ ጦርነት ወቅት በተፈጸሙ የጦር ወንጀሎችና በሰብአዊነት ላይ በተፈጸመ ወንጀሎች ጥፋተኛ ናቸው በሚል በሌሉበት የሞት ፍርድ የፈረደባቸው ሲሆን የሶሪያ አራተኛው የወንጀል ችሎት ውሳኔውን ያስተላለፈው ነሐሴ 5 ቀን 2018 ዓ.ም በዋለው ችሎት እንደሆነና የተከሰሱባቸው ወንጀሎች የቀድሞ ፕሬዝዳንት ባሻር አልአሳድ በሀገሪቱ ለ14 ዓመታት በዘለቀው የእርስ በርስ ጦርነት ወቅት ታስቦበት በተፈጸመ የሰዎችና የሕፃናት ግድያ፣ ማሰቃየት፣ ሕገወጥ እስራትና በሰብአዊነት ላይ በተፈጸሙ ከባድ የጦር ወንጀሎች መሆኑም ተነግሯል። ነገር ግን የሶሪያው አዲሱ መንግስት አልአሳድን ከሩሲያ ወደ ሶሪያ እንዲመለሱ እና ለፍርድ እንዲቀርቡ ለማድረግ መቻል አለመቻሉ እስካሁን ግልጽ አይደለም ተብሏል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 7 2018 ዓ.ም ዕለታዊ ስርጭታችንን ነው። ክርስቲያንነትን በሚገልጹ ምስጢራት አማካይነት ሰው አዲስ ሕይወት ይቀበላል በሚል አርዕስት ባልደረባችን ዮሐንስ መኮንን ያዘጋጀውን አንድ አስተንትኖ ወደ እናንተ አድማጮቻችን በማስከተል እናደርሳለን። አብራችሁ በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
2: ክ ክርስቲያንነትን በሚያሰኙ ምስጢራት አማካይነት ሰው የክርስቶስን አዲስ ሕይወት

0: ይቀበላል። ይህንንም ሕይወት በሸክላ ዕቃ ውስጥ ይዘነዋል። በእግዚአብሔር ዘንድ ከክርስቶስ ጋር እንደተሰወረም ይቆያል። ለመከራ ለበሽታና ሞት ተዳርገን አሁንም በምድራዊ ድንኳናችን ውስጥ እንገኛለን። ይህ በእግዚአብሔር ልጅነት የሚመሰለው አዲስ ሕይወት ሊዳከምና እንዲያውም በኀጢአት ሳቢያ ሊጠፋ ይችላል። ጌታ ኢየሱስ ክርስቶስ የነፍሳችን የሥጋችን ሐኪም ሽባውን ከኀጢአቱ ይቅር ብሎት አካላዊ ጤንነትን እንደሚመልስለት ሁሉ ቤተ ክርስቲያኑም በመንፈስ ቅዱስ ኃይል የመፈወስና የማዳን ሥራዎቹን በራሷ አባላትም መካከል ቢሆን እንድትቀጥል ፈቃዱ ሆኗል። የሁለቱ የመፈወስ ምስጢራት ማለትም የምስጢረ ንስሐና የምስጢረ ቀንዲል ዓላማም ይኸው ነው። የንስሐና የእርቅ ምስጢር። ወደ ምስጢረ ንስሐ የሚቀርቡ ሰዎች ስለፈጸሙት ኀጢአት ከእግዚአብሔር ምሕረትን ያገኛሉ። እንዲሁም ወደ ቅዱስ ሕይወት ይመጡ ዘንድ በፍቅር በመልካም አርአያነትና በጸሎት ስለ እነርሱ ከምትተጋውና ኀጢአታቸው ካቆሰሏት ቤተ ክርስቲያንም ጋር ይታረቃሉ። ይህ ምስጢር ምን ተብሎ ይጠራል? እምነትን የመቀበል ምስጢር ይባላል። ምክንያቱም ወደ እምነት የሚመራውን የኢየሱስን ጥሪ በኀጢአት ሳቢያ ከአብ የራቀውን እንደገና ለመመለስ የሚያበቃውን የመጀመሪያ እርምጃ ያስገኛልና የንስሐ ምስጢር ተብሎ ይጠራል። የኀጢአተኛውን ክርስቲያን ግላዊና እምነትን የመቀበል ሃይማኖታዊ እርምጃዎችን ንስሐውንና እርካታውን ይቀድሳልና ኀጢአትን የመናዘዝ ምስጢር ይባላል። ኀጢአትን ለካህን መግለጽ ወይም መናዘዝ የዚህ ምስጢር ዋነኛ ባሕሪ ነውና በጥልቀት ሲታይ ደግሞ የእግዚአብሔርን ቅድስናና ለኀጢአተኛው ሰው የሚሰጠውን ምሕረት ማወቅና ማወደስ መናዘዝም ይሆናል። የይቅርታ ምስጢር ተብሎ ይጠራል። በካህኑ የመፍታት ምስጢር አማካይነት እግዚአብሔር ለተነሳሂው ምሕረትና ሰላም ይሰጠዋል። የእርቅ ምስጢር ተብሎ ይጠራል። ምክንያቱም የሚታረቀውን የእግዚአብሔርን ፍቅር ለኀጢአተኛው ይሰጠዋል፣ ከእግዚአብሔር ጋር ታረቁ ይላልና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20። መሐሪ በሆነው በእግዚአብሔር ፍቅር የሚኖር አስቀድመህ ከወንድምህ ጋር ታረቅ የሚለውን ለጌታ ጥሪ ምላሽ ለመስጠት ዝግጁ ነው። ከጥምቀት በኋላ ስለምን የእርቅ ምስጢር አስፈለገ? በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋልም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11። ክርስቶስን ከለበሰ ሰው ዘንድ ኀጢአት ምን ያህል እንደተወገደ ለመገንዘብ ማንም ቢሆን ክርስቲያንነትን በሚያስገኙት ምስጢራት አማካይነት እግዚአብሔር የሰጠንን ስጦታ መጠን መረዳት መቻል አለበት። ሐዋርያው ዮሐንስም እንዲህ ይላል፣ ኀጢአት የለብንም ብንል ራሳችንን እናታልላለን፣ እውነትም በውስጣችን የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 8። እርስ በርሳችን ለኀጢአታችን ይቅር መባባላችን እግዚአብሔር ለኀጢአታችን ከሚያደርግልን ይቅርታ ጋር በማያያዝ ጌታ ራሱ በደላችንን ይቅር በለን በማለት እንድንጸልይ አስተምሮናል። በክርስቶስ ማመን የጥምቀት አዲሱ ልደት የመንፈስ ቅዱስ ስጦታና የምንመገበው የክርስቶስ ሥጋና ደም ልክ ራሷ ቤተ ክርስቲያን የክርስቶስ ሙሽራ ቅድስትና አለነውር እንደሆነች ሁሉ እኛንም ቅዱሳንና ነውር የሌለን አድርገውናል። ይሁን እንጂ ክርስትናን በመቀበል ያገኘነው አዲስ ሕይወት የሰውን ተፈጥሮ ልልነትና ድክመት በዘልማድ ፍትወተ ሥጋ በመባል ወደሚታወቀው ኀጢአት ማዘንበልን አላስወገደም። ከክርስቶስ የጸጋ ድጋፍ ጋር በክርስቲያናዊ ሕይወት ትግል ራሳችን ብቁ እስካላደረግን ድረስ በተጠመቁም ዘንድ ይኖራልና ጌታ ከተውንም ሳያቋርጥ ወደሚመራን ቅድስናና ዘላለማዊ ሕይወት የሚመራን የእምነት ትግል ይህ ነው። ኢየሱስ ሰዎች እንዲመለሱ ይጣራል። ይህ ጥሪ ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በዚህ የምሥራች ቃል በወንጌልም እመኑ የሚለው የእግዚአብሔር መንግሥት አዋጅ ዋነኛ ክፍል ነው። በቤተ ክርስቲያን ስብከት ውስጥ ይህ ጥሪ በመጀመሪያ ደረጃ የሚተላለፈው ክርስቶስንና ወንጌልን ገና ላላወቁ ነው። እንዲሁም ጥምቀት ለቀዳሚና መሠረታዊ እምነት ሁነኛ ስፍራ ነው። አንድ ሰው ክፋትን በማውገዝ ድህነትን ማለትም ለኀጢአቱ ምሕረትንና አዲስ ሕይወትን የሚያገኘው ወንጌልን በማመንና በጥምቀት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38። ክርስቶስ ያቀረበው የመመለስ የመለወጥ ጥሪ በክርስቲያኖች ሕይወት ውስጥ ማስተጋባቱን ይቀጥላል። ይህ ሁለተኛው መለወጥ ኀጢአተኞቹን በጉያማ የያዘችውና ቅድስትና በዚያው መጠን ሁልጊዜም መንጻት የሚያሻት እንዲሁም የንስሐና የተሐድሶ ጎዳና የምትከተለው የመላዋ ቤተ ክርስቲያን የማያቋርጥ ተግባር ነው። ይህ ንስሐ የመግባት የመለወጥ ጥረት ሰብአዊ ክንውን ብቻም አይደለም። አስቀድሞ ለወደደን ለእግዚአብሔር መሐሪ ፍቅር ምላሽ ለመስጠት በጸጋ የተሳበና የተመሰጠ የሚጸጸት ልብ ትርታም ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 44፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 10።
1: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 7 2018 ዓመተ ምሕረት ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

የካቶሊክ ቤተ ክርስቲያን ከአይሁድ ሕዝብ ጋር ያላት ግንኙነት ምንድን ነው? የካቶሊክ ቤተ ክርስቲያን እግዚአብሔር ቃሉን እንዲቀበሉ ከሁሉ አስቀድሞ ከመረጣቸው የአይሁድ ሕዝብ ጋር ልዩ ግንኙነት አላት። ልጅነት፣ ክብር፣ ክዳናት፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት፣ አቦ የአይሁድ ሕዝብ ናቸው። ከእነርሱም ክርስቶስ በሥጋ መጣ። ሮሜ መልእክት ምዕራፍ 9 ከቁጥር 4 እና 5። የአይሁድ እምነት ከሌሎች ክርስቲያን ያልሆኑ ሃይማኖቶች በተለየ መልኩ በብሉይ ኪዳን ውስጥ ለእግዚአብሔር መገለጥ ምላሽ የሰጠ ነው። በካቶሊክ ቤተ ክርስቲያን ክርስቲያን ባልሆኑ ሃይማኖቶች መካከል ያለው ግንኙነት ምንድን ነው? በተለይ የሰው ዘር በሙሉ የጋራ መነሻና መድረሻ አንድ በመሆኑ በሁሉም ሕዝቦች መካከል ግንኙነት አለ። በሌሎች ሃይማኖቶች ውስጥ የሚገኝ ማንኛውም በጎ ነገር ወይም እውነት ከእግዚአብሔር የመጣና የእርሱም እውነት ነጸብራቅ እንደሆነ የካቶሊክ ቤተ ክርስቲያን ትገነዘባለች። በመሆኑም ይህ መልካም ነገር ወይም እውነት ወንጌልን ለመቀበል ሊያዘጋጅና የሰውን ልጅ በክርስቶስ ቤተ ክርስቲያን አንድ እንዲሆኑ ሊያነቃቃ ይችላል። ከቤተ ክርስቲያን ውጪ መዳን የለም የሚለው እርግጠኝነት ትርጉሙ ምንድን ነው? ይህ አባባል መዳን አካሉ በሆነችው በቤተ ክርስቲያን በኩል ራስ ከሆነው ከክርስቶስ መሆኑን የሚያመለክት ነው። ስለዚህ ቤተ ክርስቲያን በክርስቶስ የተመሠረተችና ለደህንነት አስፈላጊ መሆኗን እያወቁ ወደ እርሷ ለመግባት ወይም በእርሷ ውስጥ ለመቆየት እምቢ ያሉ ሊድኑ አይችሉም። እንደዚሁም ለክርስቶስና ለቤተ ክርስቲያኑ ምስጋና ይግባቸውና የራሳቸው ባልሆነ ስህተት የክርስቶስ ወንጌልና ቤተ ክርስቲያኑን የማያውቁ ነገር ግን እግዚአብሔርን ከልብ የሚፈልጉና በጸጋ ተነሳስተው ሕሊናቸው በነገራቸው መንገድ ፍቃዱን ለመፈጸም የሚጥሩ ሰዎች ዘላለማዊ መዳንን ሊቀዳጁ ይችላሉ። ቤተ ክርስቲያን ወንጌል ለመላው ዓለም የምትሰብከው ለምንድን ነው? ቤተ ክርስቲያን ይህንን ማድረግ የሚገባት ክርስቶስ ስለዚህ ሄዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቋችሁ ደቀ መዛሙርቴ አድርጓችሁ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ብሎ ስላዘዘ ነው። የዚህ የጌታ ተልእኮዋ ሥልጣን መነሻው ልጁንና መንፈስ ቅዱስን የላከው የእግዚአብሔር ዘላለማዊ ፍቅር ነው። ምክንያቱም እርሱ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ይፈልጋል። በአንደኛ ጢሞቴዎስ መልእክት ምዕራፍ 2 ከቁጥር 4 ቤተ ክርስቲያን ልዑክ የሆነችው በምን መልኩ ነው? ቤተ ክርስቲያን በመንፈስ ቅዱስ እየተመራች በታሪክ ሂደት ውስጥ የራሱን የክርስቶስን ተልእኮ ትቀጥላለች። ስለዚህ ክርስቲያኖች ክርስቶስ ያመጣውን ወንጌል ለሰው ሁሉ መስበክ ይኖርባቸዋል። የእርሱንም መንገድ በመከተል እስከ ሰማዕትነት ድረስ ራሳቸውን መሥዋዕት ለማድረግ መዘጋጀት አለባቸው። ቤተ ክርስቲያን ሐዋርያዊት የሆነችው እንዴት ነው? ቤተ ክርስቲያን ከመሠረቷ ሐዋርያዊት ናት። ምክንያቱም የተገነባችው በሐዋርያት መሠረት በኤፌሶን መልእክት ምዕራፍ 2 ከቁጥር 20 ላይ ነውና ትምህርቷም ከሐዋርያት ጋር ተመሳሳይ ስለሆነ ሐዋርያዊት ናት። የሐዋርያት ተተኪ ከሆኑት የጳጳሳትና በጴጥሮስ ተተኪ ከሆኑት እረኛ እየተማረች እየተቀደሰችና እየተመራች እስከ ክርስቶስ ዳግም መጽዋዕት ስለምትቀጥል በአደረጃጀት መዋቅሯ ሐዋርያዊት ናት። የሐዋርያት ተልእኮ ምንን ያካትታል? ሐዋርያት ማለት የተላከ ማለት ነው። በአብ የተላከው ኢየሱስ ከደቀ መዛሙርቱ 12ቱን ወደ እርሱ ጠርቶ ሐዋርያቱ አድርጎ ሾማቸው። የትንሣኤው ምስክሮችና የቤተ ክርስቲያን መሠረት እንዲሆኑ አደረጋቸው። አብ እንደ ላከኝ እኔ ደግሞ እናንተን እልካችኋለሁ በዮሐንስ ወንጌል ምዕራፍ 20 ከቁጥር 21 በማለት የእርሱን ተልእኮ እንዲቀጥሉ አዘዛቸው። እስከ ዓለም ፍጻሜ ድረስም ከእነርሱ ጋር እንደሚኖር ቃል ገባላቸው። ሐዋርያዊ ተተኪነት ምንድን ነው? ሐዋርያዊ ተተኪነት ማለት በምስጢረ ክህነት አማካይነት የሐዋርያትን ተልእኮና ሥልጣን ለተተኪዎቻቸው ለጳጳሳት ማስተላለፍ ነው። ስለዚህ የማስተላለፍ ሥራ ቤተ ክርስቲያን ከምንጯ ጋር በእምነትና በሕይወት ሱታፌ መኖሯን ትቀጥላለች። በዘመናትም ውስጥ በዚህ ዓለም ላይ የክርስቶስን መንግሥት የማስፋፋት ሐዋርያዊ ሥራዋን ታከናውናለች።
አማኞች የቤተ ክርስቲያን የመንኩስና ስልጣን ተዋረድ ሚኢመናን ይውት አማኞች እነማን ናቸው? አማኞች የሚባሉት በጥምቀት ከክርስቶስ ጋር የተዋህዱ የሕዝበ እግዚአብሔር አካል የሆኑ ናቸው። በዚህ ምክንያት እንደየ ሁኔታቸው በክርስቶስ ካህናዊ፣ ነቢያዊና ንጉሳዊ ሥልጣን ተካፋዮች በመሆናቸው እግዚአብሔር ለቤተ ክርስቲያን አደራ በሰጠው ተልእኮ እንዲሳተፉ ተጠርተዋል። የእግዚአብሔር ልጆች እንደ መሆናቸው መጠን በመካከላቸው እውነተኛ እኩልነት፣ ተመሳሳይ ክብር አላቸው። ሕዝበ እግዚአብሔር የተገነባው እንዴት ነው? በአማኞች መካከል በመለኮታዊ ሥራ ምክንያት ምስጢረ ክህነትን የተቀበሉና የቤተ ክርስቲያን የሥልጣን ተዋረድ አካል የሆኑ የተቀደሱ አገልጋዮች አሉ። ሌሎቹ የቤተ ክርስቲያን አባላት ምእመናን ይባላሉ። በሥልጣን ተዋረዱም ሆነ በምእመናን ውስጥ በወንጌል ምስክሮች አዋጅ ይኸውም በድንግልና ወይም በድህነት እና በታዛዥነት ለመኖር በተለየ መንገድ ለእግዚአብሔር ያደሩ አንዳንድ አማኞች አሉ። ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው ለምንድን ነው? ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው በስሙ የእግዚአብሔርን ሕዝብ የመመገብ ተልእኮን ለማሳካት ሲሆን ለዚህም የሚያገለግል ሥልጣን ሰጣቸው። የሥልጣን ተዋረዱ በተቀደሱ አገልጋዮች ይኸውም በጳጳሳት፣ በካህናትና በዲያቆናት የተመሠረተ ነው። ለምስጢረ ክህነት ምስጋና ይድረሰውና ጳጳሳትና ካህናት አገልግሎታቸውን የሚያከናውኑት ራስ በሆነው በክርስቶስ ስም ሲሆን፣ ዲያቆና ደግሞ ሕዝበ እግዚአብሔርን በቃል አገልግሎት፣ በሥርዓት አምልኮና በበጎ አድራጎት ሥራ ያገለግላሉ። የቤተ ክርስቲያን አገልግሎት ኅብረት የሚከናወነው እንዴት ነው? ክርስቶስ የመረጣቸውንና አንድ ላይ የላካቸውን የአስራ ሁለቱን ሐዋርያት አርአያ በመከተል የቤተ ክርስቲያን የሥልጣን ተዋረድ አማኞቹን ሁሉ በአንድነት ሱታፌ ለማገልገል በሚያስችል መልኩ የተዋቀረ ነው። እያንዳንዱ ጳጳስ አገልግሎት የሚሰጠው የማኅበረ ጳጳሳት ኅብረት ውስጥና ከእርሱ ሊቃነ ጳጳሳት ሥልጣን ስር በመሆን ነው። ከእርሱ ሊቃነ ጳጳሳትም ጋር በመሆን በኩላዊት የቤተ ክርስቲያን ጥበቃ ይሳተፋል። ካህናት አገልግሎታቸውን የሚያከናውኑት ከአገረ ስብከቱ ቤተ ክህነት ውስጥና ከጳጳሳቸው ጋር ባላቸው ኅብረትና አመራር ስር በመሆን ነው።

0: አድማጮቻችን የዛሬው የሐሙስ የነሐሴ 7 2018 ዓመተ ምህረት ለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።